እዚ ካብ ፍራይስ ራድዮ ፎር ሽቱትጋርት ዝፍኖ ድሃ ኤርትራውያን ተቐማጦ ሽቱትጋርትን ከባቢያን እዩ ድሃ ኤርትራውያን 99.2 ሜጋሄርስ ካብል ንዝጥቀሙ ብ102.1 ከምኡውን ብኢንተርነት ንኽትከታተሉ ትደልዩ www.price-radio.de ይመሓላለፍ።

0: ክቡራት ተኸታተልቲ መደብና ግዜና ንክንጥቀም ኣብተን ሓበሬታ ከምታ ማይክ ዝሓበሩ ክኣት እየ እታ ናይ መጀመርያ ሓበሬታና ፌስቲቫል ኤርትራ ጀርመን ፅንዓትና ወሓስና ብዝብል ቴማ ካብ ዕለት 11 ስጋብ 12 ዩሊ 2026 ኣብ ዲያመንት ኤቨንት ሮበርት ቦሽ ሽትራሰ 13 ኣ ፖስት ላይት ሳል ድማ 6571199 ሆፍሃይም ኣም ታውኑስ ሆፍሃይም ኣም ታውኑስ ንቀዳም ዕለት 11 ወርሒ 7 ካብ ሰዓት 10 ቅድሚ ቀትሪ ስጋብ ሰዓት 5 ወጋሕቲ በለይቲ ማለት እዩ። ሰንበት ድማ ዕለት 12 ወርሒ 7 ካብ ሰዓት 11 ስጋብ ሰዓት 16 ኣዋሃሪ ሽማግለ ፌስቲቫል ኤርትራ ጀርመን ብድሓን ምፁ ይብሉና።
1: ሓራይ ካልእ ሓበሬታ እዚ ሰሙን ናይ ኤስሊንገን ቡርገር ፌስት ክካየድ ከም ሓለፈ ካብ ዓርቢ ስጋዕ ሰንበት ከም ዘሎ ሎሚ እውን ናይ መጨረሻ ከም ዘሎ ክንሕብር ንደሊ። ተወሳኺ ቱር ዲ ፍራንስ ትማሊ ዕለት 4/7/2026 ከምዝጀመረ ፍሉጥ ኮይኑ ወድናን ሓውናን ባንዴራና ሒዙ ዝፃወት መንሰይ ቢንያም ግርማይ እውን ኣሎ። ሕጂ እውን ንዕኡ ከነዓጅብ ካብዚ ካብ ሽቱትጋርት ብዕሩኽ ስፖርት ኤርትራ ሽቱትጋርትን ከባቢኡን ዝተወደበሎ ንዕለት 18/7/2026 ኣብዚ ከባቢ ናይ ጀርመን ዶፕ ናይ ጀርመን ኣብዚ ናይ ተበግሶ ወይ ናይ ባንዴራና ነንበልብል ዝብል ዕላማ ብዕሩኽ ስፖርት ተባጋጊሱ ኣሎ። እቲ መደብ ስጋ ዕለት 10 ምዝገባ ኢሎም ኣለዉ ዕሩኽ ስፖርት። እቶም ክንከይድ ንደሊ ሽዑ ስጋዕ ሽዑ መዝገባና ክንገብር በፂሕካ ናይ ምምፃእ እያታ መዓልቲ ቀዳም ንጉሆ ተበጊስካ ካብዚ ንምሸት ከዓ ካብ መበገሲኦም ኣፋኒና ምስ ኣቶ ከዓ ሰላም ኢልና ንገዛና ንምለስ እያ ናይ ሓንቲ መዓልቲ ጉዕዞ እያ ከምዚ ይመስል ሓበሬታታትና። ምናልባት
0: ናይ ማይክ ዝበላ ምናልባት እቲ ሰብ ርሑቕ ይመስሉ ይኸውን እታ ቦታ ግን ርሕቕቲ ይኮነትን ሰዓት ወጋሕታ ከድካ ስኒ ከምዛ ዝበላ ኣፋኒኻ ምምላስ ብውሕዱ ተደንጉና ሰዓት 11 ኣብ ሽቱትጋርት ኣለና ማለት እዩ። ሕጂ ናይ ትራንስፖርት ፀገም የለን ጥራይ እታ ምምዝጋብ ቁሩብ ድንጉይ ልሎ እቲ ሰብ ክኸይድ ዝደልየስ ብኣጋ ክነግረና ሞን ነተን መኪና ክንሕዝ ዲና ኦደ ብናይ ውልቂ መኻይን ክንከይድ ነዚአን ሓበረታ ንሕብር ማለት
1: እዩ።
0: ዜን ይመስላ ማይኮ
1: ሓራይ ክቡራት ተኸታተልቲ መደብና ሕጂ እምበኣር ናብቲ ሒዝናልኩም ዘለና ዝሰፍሐ ክፋል ወይ መደባት ናብኡኹን ኣቱና። እዛ መሰጋገሪት ሙዚቃ ግን እሳ ምሳና ከተርፍ ድያ እሳያ ነዚ ዘሎ ኩነታት ምዞ መንእሰያትና እውን ትኸይድ እያ ብሽም መንእሰያትና ብሽም ድባብና ሸባብና ነዛ ጣዕሚ ዜማ ክነእትወኩም ኢና ድሓር ናብቲ ቀለም ሕትት ክንኣቱ ኢና።

0: ኣብቲ መደብና ክቡራት ተኸታተልቲ መደብና ከምቲ ኣብ ምእተው ዝሓበርናኩም ሕጂ እውን ጋሻ ኣለና። ጋሻና ትፈልጥዎ ኢኹም ምእንቲ ንግዜ ክንቁጥብ ካብ ደንባ ኣፍሪቃ ኣማን ከመይ ተሓድር?
1: መስገና ከመይ ትኾን?
0: ዳሓን ኢና መስገን ሕራይ። እንታይ ሓድሽ ነገር ኣለና? እንታይ ተበስረና? እንታይ ኣሎ? ከመይ ከይዳ ኣሎ ኩነታት?
1: መስመር ኣት ኣለኹ
0: ዎ ኣትኻ ካደላ
1: ሕራይ ናይ ኣደም ብሓባር ንክላትኩም ሰላም ኣብ እስትድዮ ዘለኹምን ኣብ ርሑቕን ቀርባን ኮይንኩም ትሰምዑ ዘለኹ ያ ሓድሽ ሓቂ ዘረባ ብዙሕ የብልናን። እቲ ስራሕ ናይ ነዊሕ መደብ ስለ ዝኾነ ዓቕልን ትዕግስትን ዘድልዮ ስራሕ እዩ። ከይተሓለልና ከምዛ ፕረዚደንትና ዝብለ ከይተሓለልና ንሰርሕ ኣለና እዩ ዘብል ያ ብዙሕ ክስትያት ክንምዕብል ዘይመኽኣልና ኣብ ምሕጂ እኳ ጠቂሴ ነረ ናይ ኣፋምቦ ፕሮጀክትታት ገለ ስለ ንበረ ሕጂ ግን እቲ ፕሮጀክት ስለ ዝወደአ ከመልና መሳርዕና ተዓራሪና ብሓገዝተን ዘለዋ ወዳቤታት ኮሚኒቲ ማሕበራት ንቅድሚት ንስጉመሉ መገዲ ናሓለና ተስፋ ገብር ድሕርቲ ፌስቲቫል ሲ ብርትዕ ዝበለ ናይ ጎስጓስ ክስታያት ክጅመር
0: ዎ ምሻለካ ገፅ ንገፅ ምስ ህዝቢ ተራኺብኩም ትገብርሉ መደባት ገለ ትሕዙ ኣለኹም ዶ? ኣብ ከተማታት እንዳዘርካ ነቲ ዝናትካ ተመክሮታት ምባል ተወሳኺ ነቲ መፃኢ ወለዶ እዩ ራእይ ሒዙ ዝኸይድ ዘሎ ጉዕዞ ስለ ዝኾነ ሕብረተሰብና ከም ዘለዎ ክቕፅል ኣይክእልን እዩ። ኩነታት ኣካይዳኹም ንመፃኢ ዝጠመተ ስለ ዝኾነ መንእሰያት ዝተሓዝሉ ኣፈናዊ ርክባት ምስ ህዝቢ ኣብ ከተማታት ዝግበረሉ መደባት ገለ ሰሪዕኹም ዶ ትኾኑ?
1: ልካ ኣለካ ናይ ግድን ክግበር ዘሎ ቀፃሊ ካብ ከተማታት ናብ ማሕበራት በቢ ተክስታይ ዘለና በቲ ዓቕሚ ሓይሊ ሰብ ዋሕዲ ስለ ዘለና በቲ ዘለና ግን ናብ ቲዝተዋሃበና ዕድላት ደኺመ ከይበልና ዋላ ውን ውሕዳት ሰባት እዮም ከይበልና ከይድና ናይ ሓበሬታ ምልውዋጥ ኩሉ እቲ ዘድሊ ክስታያት ኣብ ቀፃሊ መስርሕና ዘለና ኣብዚ ዕብ ዝበለ መደባት ግን ድሕርዚ ብሓፋሽስ ድሕርዚ ናይ ፌስቲቫል መደባት ከምኡ ከም መደብ ኣለና ኮፍ ኢልና ክንዛረበሉ ኢና። ከመይ ኢልካ ብዞም ድዩ ዋላውን ብዓብዪ ኣኼባ ተጌርካስ ነቲ ዝበዝሐ ሕብረተሰብና ብሓንሳብ ክትረክቦ ትኽእል ገለ ዝብል እዩ ያ እታ ብተንኪኻ ነርካ መንእስያትና ንመንእስያት ቀንዲ ንዓታቶም ቤን ንረክበሎም መገዲ እዚ ቁሩብ ክብድ ኢላትናላ ነቲ መንእሰይ ምክንያቱ እቲ ንግብሮ ዘለና ስነቲ መንእሰይ እቲ ኩሉ እቲ መደብ ንሱ ብዝያዳተ ተሳተፉ ከኣኒ ኣድማዒን ንመፃኢካ ውሕስነት ዘለዎ ክስታያት ምስ ኮነ ነይሩ
0: ምሻለካ መንእሰይ ቀላሲ ሓይሊ እዩ ኩሉ ግዜ መንእሰያትና ደቅና ንብል እንዲና ደቅና ግን ኣብዚ ተማሂሮም ምስቲ ሕብረተሰብ ኢንቴግሪቲ ገይሮም ዳርጋ ዝበዝሕ ሂወቶም ሲ ነቲ ናትኩም ራእይን ሓሳብን ክቕበልዎ ከተግብርዎ ዝኽእሉ ኮይኑ እዩ ድስምዓኒ ከም ሓሳብ። ግን ከመይ ጌርካ ትረኽቦም? እንታይ ይግበር? ግን እዚ እውን ሓደ ናቱ ረቂቕ ዝኾነ መስርሕ ዘድልዮ ጉዳይ ስለ ዝኾነ ነዚ ክሕሰቦ ክእል ኣለዎ ብል ምናልባት እንታይ ትብል ከም ክሳይ
1: ፀባላ መንእሰይ ከምዚ ቦርታዕ ሓይሊ ኣለዎ ንፈለማይ ንኸተረድኦ ንኸተብሎ ግን ብዙሕ ቦርቱዕ ስራሕ ስለ ዘድልዮ ኣብዚ ዝተፈላለየ ንሕና ጥራሕ ዘይኮናስ እቲ ሕብረተሰብናን ብምሉኡ ክድግፈና ክእል ኣለዎ። ምክንያቱ ድሕርቲ ማሕበረሰብና ቢልዎም ነዞም መንእስያት ሓላፍነቶም ረብሖኦም ካብዚ ተበጊሱ ዘለዎ እንታይ ምዃኑ ድሕር ረዲኦም ድሕር ፈሊጦም ንዓታቶም ሲ ብዓቕሚ ጥራሕ ዘይኮነ ብፍልጠቱን ከቢድ ኣይኮነን ዝተፈላለየ ዓይነት ናይ ትምህርቲ ዝተምሃሩ ዋላም ብኢኮኖሚ ዱልዱላት ዝኾነ ሃፍቶም ቀዳሞት ወለዶ ስለዝኾነስ ንዓታቶም ከነብልቲ ኮይና ናይ ነፍሲ ወከፍ ሓላፊነት ስለዝኾነ ኩላትና ኣመልና ነዞም መንእስያትና ናብዚ መዓዲ ከነምፆም ኩላና ሓቢርና ተሰሪሕና ጥራሕ ኢና ክነምፆሞ ንክእል። በዚ ኣጋጣሚ ንኩሉ ሰብ ብዘይገድስ ኣብ ውዳቤ ዘሎን ዘየሎን ሲ እዚ ሓላፍነት ናብኦም ብላ ሰዳ ማለት እዩ።
0: ናይ ሓቂ ፅቡቅ ኣማን ናይ ሓቂ ፅቡቅ እዩ። ምናልባት ስጋ ሕጂ ተበፂሑ ዘሎ ቀሊል ኣይኮነን። ምጅማር ፍርቂ ስራሕ እዩ፣ ፍርቂ ዕማም እዩ። እቲ ሓሳብ ንርእሱ ቀሊል ሓሳብ ኣይኮነን። ነዚ ህዝቡና ከዓ በዲህዎ ዝፀንሐ እዩ። ኣብ ድሌቱ ኣብ ልቡ ከሎ ግን ንምትግባሩ ቁሩብ ክብድ ዝበለ ኮይኑ ከም ሕብረተሰብ ሓያል ጥርኑፍ ሕብረተሰብ ከሎ ኣብ ከምዚ ግን ቁሩብ ዝድሓርና ኮይና ንርከብ ኣለና። ኣደኖ እንታይ ትፀገም ሕጂ እኳ ተቐዳማይ ወለዶ ዳርጋ ዛሕዛሕ እንዳበለ ከይዳ ኣሎ። ናይ ድኻም፣ ናይ እርጋን፣ ናይ ዕቤት ሞት እውን ንመፅእ ኣሎ። ነቲ ዝመፅእ ግን ብከምኡ ክቕፅል ከም ዘይብሉ ኢኹም ተብሉና ደለኹም። ክቡራት ተኸታተልቲ መደብና ኣካያዲ ሽማግለ ናይ ደንበ ሃውስ ደንበ ኣፍሪካ ወይ ከዓ ኣፍሪካ ሃውስ ቅድሚ ሕጂ ምስ ጌርና ነርና ኣማን ብዝሰፍሐ ኳ ከነብል እንዲና ግን ናይ ባሓቂ ነቲ ግዜኻ ዋላ ኣብ ናይ ዕረፍቲ ቦታ ኮንካ ውን ኣለኹ ስለ ዝበልካና ብሽምና ብሽም ሰማዕትና ናይ ባሓቂ ኢና ነመስግነካ። ምናልባት ክትብሎ ትኽእል ተደኣ ሃልዩ ኮይኑ ግን ዝኾነ ሓፃር መልእኽቲ ከተመሓላልፈልና በዚ ኣጋጣሚ፣ ምክንያቱ ነታ ግዜና ቅሩብ ከነብላ ስለደለና።
1: ኣኒለይ ከምዚ ዕድል ብምሃብኩም ደጊምና ንመስክን ከምቲ ዓንቶይ ዝበልኳ ንእሽተይ ዝኾነት ዕድል ዝተወሃበና ብዘይገድስ ኣበናይ ቦታ ኩላ ግዜ ቦታ ግዜ ክንህቦ ኢና ዕድል ክንህቦ ኢና። ምክንያቱ ረብሓ ናይ ኩላና ሽግር ተተፈትሑ ናይ ኩላና ሽግር ስለ ዝፍታሕ ናይ ግድን ግዜና መስዋዕቶ ክንከፍሎ ኣለና። ካልእ ተወሳኺ ክብሎ ዘሊ እንድ ኣብ ሓፂር ግዜ ንሕና ነዞም ናይ ስዊድን ብዛዕባ እዚ ፕሮጀክት መሰበልናዮም ክንደይ ምልውዋጥ ሓሳባት ምልውዋጥ ምሳና ገይሮም ኣብ ሓፂር ግዜ ተበጊሶም ከባቢ 1 ሚልዮን ዩሮ ኣኪቦም ኣሎ ኣብ ፍርቂ ዓመት ዝኣክል። ሕጂስ እቲ ድሕር ደሊካ ዘይከኣል ነገር የለ፣ ድሌት ይወሰኒ። ሕጂ እቲ ናሕና ከማ ንበለስ ካብ ናቶም ሶም ዝገብሮ ዘለውስ ወፍሪ ወፈያ እዩ። ናሕና ግን ወፍሪ ውሕስነት ዘሎ ወፍሪ ኣብዚ ኩላትካ ክሳተፎስ ክንደይ ናይ ግደን ኢና ንብል ሓሳብ ሲ እቲ ናይ ስዊድን ክንረአ ከለና ከማነይ በቲ ሓደ ቅዱስ ቅንዕ ሓድረከ በቲ ከዓኒ እንታይ ሕማቀት ኢና ከዓ ንብል ነዛ ነፍስና ነብላ ሞኒ ኣብዚ ደጊመ ክዛክር ደሊ ንኩሉ ሰብ እዚ ዕደል ዝረኪብና ዘለና ኣገዳሲ ስለ ዝኮነ እስክንጥቀመሉ ለና ጥራሕና ንብል እስኹም ነዚ ብግምት እቲኹም ዕድል ምሃብኩም እንደ ብጣዕሚ ብልቢ ነመስግነኩም። ሓደ መዓልቲ ገዛና ዓዲግና ሳፍቲ ገዛና ኮይንኩም ማእከል ኣዳራሽና ኮይንኩም ትፈንብሉ መዓልቲ የብፃሓና ኢና ንብል ኣኒየለይ
0: ኣማን ናይ ባሓቂ ንሕና ብሽምና ብሽም ሰማዕትና እናመስገና። እዛ ኣብ መጨረሻ ዝሃብካዮ ሓሳብ ግን ሓቢርና እውን ምስኦም ከነዕልል ክንፍትን ኢና። እቲ ቅዱስ ዕላማ ተረዲእዎም ሲ ኣብዚ ስኻትኩም ከለኹም ነቲ ሓሳብ ኣስኒቕኩሞም ነቲ ሓሳብ ከዓ ብዝለዓለ ከምኡ ምግባሮም ናይ ብሓቂ ኤርትራውያን ደቂ ሓደ ልቢ ኣካል ዲያስፖራ ናቶም እውን ምስኦም ኮይና ውን ብሓንሳእ ናይ ሓባር ዘተ ንምግባር እውን እስኻ ተወሃህደልና ሓደ መደብ ክንሰርዕ ኢና ሓደ መዓልቲ። የቐኒልና ኣማን ሓወይ በቲ ዝገበርካልና ተሳትፎን ተገዳስነትካ ናብ ግዜ ናይ ዕረፍቲ ግዜ ፅቡቅ ናይ ዕረፍቲ ግዜ ኻ ይግበረልካ። ኦኬ ሓራይ ሓራይ ኦኬ ቻው ኣማን ሓወ ቻው ቻው።